0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጣናይስጥልን የመስከረም 10 ቀን 2019 የሮቼ በለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የእንውያይ መሰናዶ የጽምዶ ጥምረት ወዴት በማለት ያጠይቃል። ከዓለም ዜና ለጥቆ ይቀርባል። ዮሐንስ ገብረ እግዚአብሔር የዓለም ዜና ለማቅረብ ዝግጁ ነው። እኔ የሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ አስተያየት ተጠቅም ይቻላል። የዶች ቨለን ዘገባዎች በዋትስአፕ በቴሌግራም እና በዩቲዩብም መከታተል ይቻላል። ቀዳሚው የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር።
0: የዲደብሊው ዜና።
2: ሰላም ጤና ስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያ ዋና ዋናዎቹም ሰባት ታጣቂ ቡድኖች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን አወጁ። በሱዳን ሰሜናዊ ግዛት አንድ የወርቅ ቁፋሮ ጉድጓድ ተደርምሶ 10 ማዕድን አውጪዎች ሞቱ። አሜሪካ በኢራን ላይ አዲስ ጥቃት ከፈጸመች በመካከለኛ ምስራቅ ውስጥ የሚገኙ የጦር ሰፈሮቿና ጥቅሞቿ ላይ ጽኑ ህመምን የሚያስከትል ጥቃት እንደምትፈጽም ኢራን አስጠነቀቀች። በሌላ ዜና ኢራን የሆርሙዝ ሰርጥ ለመክፈት የሚያስችሉ ቅድመ ሁኔታዎች በአደራዳሪዎች በኩል ወደ አሜሪካ መላክዋንም አስታውቃለች። በጀርመን ዋና ከተማ በርሊንና በሜክለንቡርግ ፎርፖሜን ግዛት የምክር ቤት አባላት ለመምረጥ ነዋሪዎች ዛሬ እሁድ ድምፃቸውን ሲሰጡ ውለዋል። የምርጫዎቹ ውጤቶች በዛክሰን አንሃልት በቀኝ አክራሪ አማራጭ ለጀርመን ፓርቲ ክፉኛ የተሸነፉት መራሄ መንግስት ፍሬደሪሽ ሜርስ በስልጣን መቀጠል አለመቀጠላቸውን ይወስናሉ ተብሏል። ዜና በዝርዝር። ሰባት ታጣቂ ቡድኖች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን አወጁ። የአማራ ፋኖ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ሰራዊትና ህዝባዊ ወያነ ሐርነት ትግራይን ጨምሮ ሰባት ታጣቂ ቡድኖችና የፖለቲካ ፓርቲዎች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን በይፋ ገልጸዋል። መስራቾቹ ልዩነቶቻቸውን በህዝቦች ነጻነት ፍላጎት፣ በመርህና በህጋዊ ስርዓት ላይ በመመስረት በሰላማዊ መንገድ ለመፍታት መስማማታቸውን ገልጸዋል። ታጣቂ ቡድኖቹ ትብብሩ መመስረቱን ያወጁት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በንባብ ባሰሙትና በትግራይ ቴሌቪዥን በኩል በተሰራጨ መግለጫ ነው። የታጣቂ ቡድኖቹ ትብብር ዋና ዓላማ የታወጀብንን የከፋ ጦርነት በጋራ በመከላከል ጠቅላይ ሚኒስትር አብይ አህመድ የሚመሩትን ፌዴራል መንግስት ማስወገድ እንደሆነ ገልጸዋል። በሽግግር ቻርተር የሚመራ አካታች የሽግግር መንግስት እንደሚመሰረትም ገልጸዋል። በሱዳን ሰሜናዊ ግዛት አንድ የወርቅ ቁፋሮ ጉድጓድ ተደርምሶ 10 ማዕድን አውጪዎች ሞቱ። ከአደጋው የተረፉ የዓይን እማኞች ለፈረንሳይ ዜና አገልግሎት እንደገለጹት በአደጋው 21 ሰዎችም ቆስሏል። ሱዳንን ከግብጽ በሚያዋስነው ድንበር አካባቢ የሚገኘው የወርቅ ቁፋሮ ቦታ በርካታ ህገወጥ ቆፋሪዎች በእጅ መሳሪያዎች በመታገዝ ጭምር ወርቅ የሚያወጣበት ሲሆን ወርቁም በህገወጥ መንገድ ወደ ተባበሩት አረብ ኤሚሬትስና ሌሎች ሀገራት እንደሚሸጥ ዜናው አክሏል። ባለፈው ሳምንትም በደቡብ ኮርዶፋን በደረሰ ተመሳሳይ አደጋ ቢያንስ 82 ሰዎች ሲሞቱ በርካቶች መቁሰል

0: ቶቹ ያለ ገደብ እንደሚፈጸሙም አክሏል። ማዕከላዊ እዙ በተጨማሪም የአሜሪካን ጥቃት የሚደግፉ ሀገራትንም አስጠንቅቋል። በዚህ ተግባር የተሳተፈ ሀገር እንደ ተባባሪ ይቆጠራል፣ ምንም አይነት ምህረትም አይጠብቀውም በማለት። በሌላ ዜና ኢራን የሆርሙዝ ሰርጥ ለመክፈት የሚያስችሉ ቅድመ ሁኔታዎች በአደራዳሪዎች በኩል ወደ አሜሪካ መላኳንም አስታውቃለች። የኢራን የእንደራሴዎች ምክር ቤት አፈ ጉባኤ ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ ዛሬ በሰጡት መግለጫ የሆርሙዝ ሰርጥ መክፈትን በተመለከተ ያሉልን ማብራሪያዎችና ቅድመ ሁኔታዎች በአደራዳሪዎች በኩል ለዩናይትድ ስቴትስ ልከናል ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። ቅድመ ሁኔታዎቹ የታገዱ ገንዘቦቿ እንዲለቀቁና አሜሪካ በንግድ መርከቦቿ ላይ እየፈጸመች ያለውን እገዳ እንዲቆም የሚያካትቱ እንደሆነ ዜናው አክሏል። በጀርመን ዋና ከተማ በርሊንና በሜክለንቡርግ ፎርፖሜን ግዛት የምክር ቤት አባላት ለመምረጥ ነዋሪዎች ዛሬ እሁድ ድምጻቸውን ሲሰጡ ውለዋል። የምርጫዎቹ ውጤት በዛክሰን አንሃልት በቀኝ አክራሪ አማራጭ ለጀርመን ፓርቲ ክፉኛ የተሸነፉት መራሄ መንግስት ፍሬደሪሽ ሜርስ በስልጣን መቀጠል አለመቀጠላቸውን ይወስናሉ ተብሏል። በዛሬው ዕለት ሶሻል ዲሞክራቶች ወይም ኤስፒዲ በመወከል ከቀኝ ጽንፈኛ አማራጭ ለጀርመን ማለትም ኤኤፍዲ እጩ ጋር አንገት ለአንገት ተናንቀው እየተወዳደሩ ነው የተባለላቸው ማኑኤላ ሽቬዚንግ በሜክለንቡርግ ፎርመን ከባለቤታቸው ጋር ድምጻቸውን ሰጥቷል። ማኑኤላ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት አጭር መግለጫ ሁሉም ዜጎች ድምጽ እንደሚሰጡና ጠንከር ያለ መልእክት እንደሚያስተላልፉ ተስፋ አደርጋለሁ፣ ለሀገራችንም መልካም ቀን ይሆናል ሲሉ ተደምጧል። የተለያዩ ፓርቲ እጩ ተወዳዳሪዎችም በየጣቢያዎቹ በመገኘት ድምጻቸውን ሰጥቷል። ጳጉሜ 1 ቀን 2018 ዓ ም በጀርመኑ ዛክሰን አንሃልት ግዛት በተካሄደ አካባቢያዊ ምርጫ የጀርመን የሕገ መንግሥት ደህንነት አስከባሪ መሥሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው አኤፍዴ 44.5 በመቶ የመራጮች ድምፅ በማግኘት ማሸነፉ ይታወሳል። ሽንፈቱ ተከትሎ በመራሄ መንግሥት ፍሬደሪሽ ሜርስና ፓርቲያቸው የክርስቲያን ዲሞክራቲክ ኅብረት በጀርመንኛ ምጻሩ ሴዴኡ ከፍተኛ ጫና እንደደረሰበት የጀርመን ዜና አገልግሎት ዘግቧል። ዩክሬን ሌሊቱን ለዛሬ አጥቢያ ከ1000 በላይ ድሮኖችና በመቶዎች የሚቆጠሩ ሚሳይሎችን በመጠቀም በሩሲያ ሞስኮ ዞን ላይ ጥቃት መፈጸሟን ተሰማም። ጦርነቱ ከተጀመረ አንስቶ ከተፈጸሙት ጥቃቶች በአይነቱ ብርቱ በተባለለት ጥቃት 2 ሰላማዊ ሰዎች ሞተው 20 መቁሰላቸው ታውቋል። የሞስኮ ከንቲባ በማህበራዊ የትስስር ገጻቸው የጻፉትን ጠቅሶ አሶሺየትድ ፕሬስ እንደዘገበው ጥቃቶቹ ከመቼውም ጊዜ የላቁ ናቸው። በጥቃቶቹ አንድ የነዳጅ ማጣሪያና የመኖሪያ ሕንፃ መውደማቸውን አክሏል። የዩክሬን ፕሬዚደንት ወለዲሚር ዘለንስኪ በበኩላቸው በሀገራቸው የተመረቱ ሚሳይሎች ጭምር በመጠቀም በሩሲያ ላይ ጥቃት መፈጸሙን አምነዋል። ዘለንስኪ በማኅበራዊ የትስስር ገጻቸው እንዳሉት በጥቃቱ የነዳጅና ሌሎች የመገልገያ ማዕከላት ኢላማ መደረጋቸውን አክሏል። በሰላማዊ ሰዎች ላይ ደረሰ ስለተባለው ጉዳት ግን ያሉት ነገር የለም። በሌላ ዜና ሩሲያ በኪየቭ ዞን ዛሬ ፈጸመችው በተባለ ጥቃት ቢያንስ 4 ሰላማዊ ሰዎች መገደላቸውን ታውቋል። ከሞቱት ውስጥ ሕፃናት 3ቱ ሕፃናት መሆናቸው የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። 7 ታጣቂ ቡድኖች የኢትዮጵያ ሕዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን አወጁ። በሱዳን ሰሜናዊ ግዛት አንድ የወርቅ ቁፋሮ ጉድጓድ ተደርምሶ 10 ማዕድን አውጪዎች ሞቱ። አሜሪካ በኢራን ላይ አዲስ ጥቃት ከፈጸመች በመካከለኛ ምስራቅ ውስጥ የሚገኙ የጦር ሰፈሮቿና ጥቅሞቿ ላይ ጽኑ ህመምን የሚያስከትል ጥቃት እንደምትፈጽም ኢራን አስጠነቀቀች። ዜናው በዚሁ አበቃ።
1: ለዓለም ዜናው ዮሐንስን አመሰግናለሁ። ከዓለም ዜናው እንዳደመጣችሁት ትብብር ለህልውና የተባለ ጥምረት በፖለቲካ ፓርቲዎችና ከመንግስት ጋር እየተዋጉ በሚገኙ ታጣቂዎች መመስረቱ ዛሬ ይፋ ሆኗል። መስራቾቹ የአማራ ፋኖ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ፣ የኦጋዴን ህዝብ ነጻነት ግንባር ያፋር ብሔራዊ አንድነት አብዮታዊ ግንባር የቤንሻንጉል ህዝቦች ነጻነት ንቅናቄና የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ እንደሆኑ ተገልጿል። መግለጫውን ህወሓት በፌስቡክ ገጹ አጋርቷል። እንደዚሁም ደግሞ የትብብሩ ሰብሳቢ ናቸው።

0: የተባሉት አቶ ዘመነ ካሴ በቴሌቪዥን በትግራይ ቴሌቪዥን በተላለፈ መግለጫ ይፋ አድርገዋል። ዝርዝር ጉዳዮችን የዛሬው የነወይ መሰናዶም እዚሁ ጉዳይ ላይ ያተኩራል። በቀጥታ እዚህኛው ላይ ሳይሆን የጽምዶ ጥምረት ወዴት በማለት ያጠይቃል። ውይይቱን የመራው ዮሐንስ ገብረ እግዚአብሔር ነው። መልካም ቆይታ።
1: እንወያይ።
2: ጤና ይስጥልን ውድ የእንወያይ ዝግጅት ተከታታዮች። የትግራይ ጊዜያዊ አስተዳደርን በኃይል በማፍረስ ብዙ መቶ ሺዎች ላለቁበት ጦርነት ምክንያት ሆኗል በተባለው ምርጫ ተመርጫለሁና ጅምር መንግስት አስቀጥላለሁ ብሎ ወደ ስልጣን የተመለሰው ህወሓት ከኤርትራ መንግስት ከፋኖ ከኦሮሞ ነጻነት ሰራዊትና ሌሎች ነፍጥ አንግበው በስልጣን ላይ ያለውን የፌደራል መንግስትን የሚወጋ ኃይሎች በትግርኛ አባባሉ ጽምዶ አሊያም የትብብር ማዕቀፍ መፍጠራቸውን ይፋ አድርጓል። የትብብሩ አስፈላጊነትን በተመለከተ ደግሞ የህወሓት ከፍተኛ ባለስልጣናት ማብራሪያ እየሰጡ ይገኛሉ። በትግራይ ሰራዊት የፖለቲካ ጉዳዮች ማዕከል ነሐሴ 28 ቀን 2018 ዓ.ም ተዘጋጅቶ ለውይይት የቀረበ ጽሑፍ ተብሎ በእጃችን የገባው ሰነድ የዚህ ጽምዶ አሊያም ጥምረት አስፈላጊነት በሰፊው ይተነትናል። ሰነዱ በአማራ ክልል እየተካሄደ ባለው ጦርነት የፋኖ ኃይሎች የብልጽግና ስርዓትን ለመደምሰስ በሚታገሉበት፣ የኦሮሞ ነጻነት ሰራዊትም በተመሳሳይ ዓላማ ጦርነት እያካሄደ ባለበት፣ የአፋር፣ ቤንሻንጉል ጉምዝ፣ ጋምቤላና አገው ኃይሎችም በየአቅማቸው ይህንን ስርዓት ለማፍረስ በሚታገሉበት፣ ብልጽግና የህሉናችን አደጋ ስለሆነ መደምሰስ አለበት ብለው የሚያምኑ አንድ ላይ ተጣምረው አቅማቸውን አቀናጅተው በቦታና በጊዜ ጦርነት ሲገጥሙ የሚፈጠር አቅምና በብልጽግና ስርዓት ላይ የሚደርስ ምት የጥላት ዕድሜ ለማሳጠር ይጠቅማል። እኛም ብቻችንን ከመሆን ከነዚህ ኃይሎች ጋር ተጣምደን አቅማችንን እንዲቀናጅ በማድረግ የብልጽግና ስርዓት ሙሉ አቅሙን ይዞ ወደ እኛ እንዳይመጣና ወደ ሌሎችም በተመሳሳይ በየተራ እንዳያጠቃቸው አቅሙን ከፋፍሎ ለመደምሰስ ጠቀሜታ አለው ሲል ያትታል። በአንጻሩ ይህን መቀናጆ የሚቃወሙት የፌዴራል መንግስትን ጨምሮ የተለያዩ የፖለቲካ ተንታኞች ጽምዶ የተባለውን ጥምረት ህገወጥ ከመሆኑም በላይ አገርን ያተራምሳል፣ አገሪቱን በማያቋርጥ የጦርነት አዙሪት ውስጥ ይከታል በማለት ይሞግታሉ። በሌላ በኩል ደግሞ ትግራይን እያስተዳደረ ያለውና በምርጫ ቦርድ ህጋዊ እውቅናውን የተነፈገው ህወሓት የፕሪቶሪያ ስምምነት ለማስፈጸም በአፍሪካ ህብረት የተሰየሙት የቀድሞው የናይጄሪያ ፕሬዚዳንት ኦሊሰጎን አባሳንጆን እንደ ገለልተኛ ሸማጋይ እንደማይመለከታቸው በይፋ አስታውቋል። እነዚህ ትኩሳቶች ወዴት ያመሩ ይሆን? የዛሬ ውይይታችን ርዕስ ነው። እንግዲህ ተወያዮቻችን ራሳችሁን በማስተዋወቅ እንጀምራለን።
3: ሙጊዴ ይባላለሁ። የትግራይ የፖሊሲ ጥናት ምርምር ኢንስቲትዩት ተባለ።
4: አመሰግናለሁ። ሸዊት ውዳሰ እባላለሁ፣ ወይ ሸዊት ገብረ እግዚአብሔር ከመቀለ ዩኒቨርሲቲ።
5: አለፎ ምንር እባላለሁ።
2: እስክንድር ፍሬው ደግሞ የአፍሪካ ጉዳዮች የሚዘግብልን የኛው የዶቼ ቬለ ባልደረባችን ነው። እንግዲህ ውይይታችን እንጀምራለን። እስቲ በእስክንድር ፍሬው ልጀምርና እንግዲህ አንተ የዓለም አቀፍ የፖለቲካ ተንታኞች እንዲሁም የሰላምና ጸጥታ ባለሙያዎች አነጋግረህ ብዙ ዘገባዎች በዚህ ጉዳይ ላይ ሰርተህልናልና አሁን ይህን ቀረጻ በምናደርግበት ጊዜ ደግሞ የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በጅቡቲ እየተካሄደ ነው። በዚህ ስብሰባም የህብረቱ የሰላምና ጸጥታ ኮሚሽነር ባንኮሌ አዶዌዮ የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያ ስምምነት አተገባበርን ማገዝ በጣም ወሳኝ ነው ማለታቸው እየተነገረ ነው። ሌላ ዝርዝር መረጃ አላገኘሁም። እስቲ የአፍሪካ ህብረት በሽምግልናው ስለነበረው ሚና ምን ይመስላሉ ያሉትን መረጃዎች በማቀበል እስቲ ባንተ እንጀምር።
6: አመሰግናለሁ ዮሐንስ። እንግዲህ እንደ ጎርጎሮሳውያኑ የዘመን አቆጣጠር ህዳር 2 ቀን 2022 ወይም በኢትዮጵያ አቆጣጠር ጥቅምት 23 ቀን 2015 የተፈረመው የፕሪቶሪያው የሰላም ስምምነት በአፍሪካ ህብረት እንደ ስኬት የተቆጠረ ነበር። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ከማስገኘት አንጻር በምሳሌነት ይጠቀስም ነበር። አተገባበሩን በተመለከተም ለሁለት ዓመታት ያህል መረጃዎች ሲወጡ ነበር ከህብረቱ። ለምሳሌ በመጋቢት ወር 2004 ዓ.ም የስምምነቱን አፈጻጸም የሚገመግምና የሁለቱ ተፈራራሚ ወገኖች ማለትም የፌዴራል መንግስትና የህወሓት ተወካዮች የተገኙበት ስብሰባ እነሱ ስትራቴጂክ ሪፍሌክሽን ሚቲንግ የሚሉት ማለት ነው በአዲስ አበባ ተካሂደዋል። ጋዜጠኞችም ተጋብዘው ነበር። በአምሌ 2024ም ደግሞ ሁለተኛው ስብሰባ ተካሂዷል። ተመሳሳይ ስብሰባ ማለት ነው። እስከ ጥቅምት 2024 ድረስም የአፍሪካ ህብረት የሰላምና ጸጥታ ኮሚሽን የሁለተኛው ስብሰባ ውጤቶች በተመለከተ መረጃ ሲሰጥ ቆይቷል። ከዚህ በኋላ ግን የስምምነቱን አፈጻጸም በተመለከተ የተደረጉ ስብሰባዎች ስለመኖራቸውም ሆነ ስለተያዙ ጉዳዮች ህብረት የወጡ መረጃዎች አልነበሩም። በዚህ ሁሉ መሃል ደግሞ የፕሪቶሪያው የሰላም ሂደት ዋነኛ አደራዳሪ የነበሩት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ የኃላፊነት ጊዜም አብቅቶ ነበር። እንደምታስታውሰው ዮሐንስ፣ የኦባሳንጆ የኃላፊነት ዘመን አብቅቶ እንደነበርና ለተወሰነ ጊዜ ስራ ላይ እንዳልነበሩ የታወቀው ባለፈው ግንቦት ከአራት ወራት በፊት በድጋሚ መሾማቸው ሲገለጽ ነው። ኃላፊነታቸውም እንደቀድሞው ልዩ መልእክተኛ የሚል ሳይሆን የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት መደገፍ የሚል ነው። መተማመንን ለመፍጠርና ቀጣይነት ያለው ውይይት እንዲኖር ለማድረግ ጉዳዩ ከሚመለከታቸው አካላትና ወገኖች ጋር በመገናኘት ይሰራሉ ይላል ሹመቱን አስመልክቶ የወጣ መግለጫ በህብረቱ ማለት ነው። ሌላ ዝርዝር ጉዳይ አልተካተተም። አዲሱ ሹመት ይፋ የሆነበት ጊዜ ግን ያው በህዋትና በፌደራል መንግስት መካከል ያለው ውጥረት ከተባባሰበት ወቅት ጋር ተገጣጥሟል። ጉዳዩን በቅርበት የሚከታተሉ የአፍሪካ ቀንድ ተንታኝ ጥያቄው የሚሆነው የኦባሳንጆ የመጀመሪያ ስራ የተጠናቀቀው መቼ ነው፣ ሁለተኛው ሹመታቸው እየተጀመረ ያለው እንዴት ነው የሚል ነው ብለዋል። ይህንን ያሉት በመጀመሪያው ኃላፊነታቸው ወቅት ያልተጠናቀቀ ስራ መኖሩን በመጥቀስ ነው። እንግዲህ የፕሪቶሪያውን የሰላም ስምምነት አተገባበር ማለታቸው ነው። የኦባሳንጆ ድጋሚ ሹመት ቀደም ብሎ በመጋቢት ወር የቀድሞው እንግዲህ ከኦባሳንጆ ሹመት ቀደም ብሎ በመጋቢት ወር የቀድሞው የታንዛኒያ ፕሬዚዳንት ጃካያ ኪክዌቴ የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆነው ተሹመው ነበር። እንደምታስታውሰው እሳቸው ምናልባትም በደቡብ ሱዳን እና በሱዳን ላይ ሊያተኩሩ እንደሚችሉ የጸጥታ ተንታኞች ገልጸዋል። እና የአፍሪካ ህብረት እንደ ተቋም የግልጽነት ውሳኔዎችን ተግባራዊ የማድረግ በቀጣይነት የመስራትና መረጃ የመስጠት ችግር እንዳለበት ያነጋገርኳቸው የጸጥታና የፖለቲካ ተንታኞች እንደዚህን ሁሉ መነሻ አድርገው ይገልጻሉ። ዮሐንስ፣ የሰላም ጥረቶች ከመጋረጃ ጀርባም እንደሚካሄዱ ይታወቃል። ግን ቢያንስ ስምምነቱ ከተፈረመ በኋላ በነበሩት ሁለት ዓመታት በነበረው አካሄድ የአፈጻጸሙን ሂደት የተመለከቱ መረጃዎች ግልጽ እየተደረጉ መቀጠል እንደነበረባቸው ይገልጻሉ። እና አፍሪካ ህብረትን እንደ ተቋም ነው የሚተቹት ያነጋገርኳቸው የጸጥታ እና የፖለቲካ ተንታኞች። ዮሐንስ፣ ወደ አንተ።
2: በጣም አመሰግናለሁ ባልደረባችን እስክንድር ፍሬው። ወደ በኋላ እመለሳለሁ ወደ አንተና ወደ ፖለቲካና የሰብአዊ መብት ተመራማሪዎቹ ልመለስ። ዶክተር ሙዑዝ፣ አሁናዊ የትግራይ ፖለቲካ ሁኔታ ምንድን ነው የሚመስለው? እስቲ አጠር አድርገው ለእርሶ ሀሳብ እንዲሰጡን እድሉ ልስጦት።
1: አመሰግናለሁ ዮሐንስ። አሁን ትግራይ ውስጥ ያለው የፖለቲካ ሁኔታ ከየት ጀምሬ የት ላይ ማብቃት እንዳለብኝ አላውቅም። ምክንያቱም በብዙ መልኩ የስርዓት አልበኝነትና የከፋ የፖለቲካ ቀውስ መገለጫ የሚባሉ አለባዎች ሁሉ ያለበት ነው። በኢኮኖሚ ያየ እንደሆነ ምንም አይነት የኢኮኖሚ እንቅስቃሴ፣ ምንም አይነት የገቢ ምንጭ፣ በተለይ መንግስት ሰራተኛው ከፌዴራል ሊያገኝ የሚገባው ደሞዝም ሆነ ወደ ትግራይ የሚላክ በጀት ባለመኖሩ የክልሉ የመደበኛም ሆነ ኢመደበኛ የኢኮኖሚ እንቅስቃሴ የተዳከመበት ነው። የኑሮ ዘይቤ በጣም ተዳክሟል። ከአሁን በፊት በጦርነቱ የተፈጠሩ ማህበራዊ ቀውሶችና መናጋቶች በሌላ ፖለቲካዊ አፍናና ፍርሃት፣ በተለይ ደግሞ ከዚህ ከወጣቶችን ገፈህ በአስገዳጅ እየመለመልክ ወደ ጦርነት ከመውሰድ ሂደት ጋር ተያይዞ አዲስ የስነልቦና ቀውስ ተፈጥሯል። አሁን በቅርቡ የምናየው የኤልኒኖ ኢፌክትም በክረምቱ ወራት ሊኖር የሚችል የነበረውን የእርሻ እና የግብርና እንቅስቃሴ ገጥቶት በብዙ አካባቢዎች ድርቅ በድርቅ ተጠቅቶ በሚቀጥሉት ወራት ምን ሊበላ እንደሚችልም የማይታወቅበት ጋድ ፎርቢድ ወደ ረሃብ ሊሸጋገር የሚችልበት ሁኔታ ያንዣበበት ነው ያለው። በሌላ መልኩ በትግራይ የፖለቲካ አንድነት ማለት ይሄን ዘርፈች ጦርነት ከመመከት አንጻር የዛሬ በተለያየ ጎራ ተሰልፈው ሌላ አዲስ ጦርነት እናካሄዳለን የሚሉት ሀገራውያንም ይሁኑ ወይ ደግሞ ስቴት አክተርስ ይሁኑ ነን ስቴት አክተርስ በተለያየ ጎራ ሆነው ትግራይ ላይ ያንን ዘርፈጅ ጦርነት ሲፈጽሙ የነበረው ከፍተኛ የሆነ የአንድነት መንፈስ፣ የፖለቲካ መናበብ እና ሌላው ቢቀር ለህልውና ሲባል የተፈጠረው አንድ መንፈስ ተሰብሮ ትግራይ ፖለቲካ አንድነቷ የተነጠቀችበት፣ ግዛቶቿ ተበራክለው ተከፋፍለው፣ ህዝቧ በተለያዩ የፖለቲካል ዲስፐንሴሽን ያሉበት፣ አሁን ደግሞ አዲስ ከቀጠናዊና የጎረቤት ሀገሮች ጣልቃ ገብነት ተጨምሮበት አዲስ ጦርነት፣ አዲስ እልቂት፣ አዲስ የመከራ ጥቁር ደመና ያንዣበበበት ሁኔታ ነው ያለው እና ባጭሩ ትግራይ ላይ ሆነን የትግራይን ሁኔታ ስትገነዘብ እጅግ ነፍስን ሰቅዞ የሚይዝ የስቃይ ስሜት የሚፈጥር እና የአእምሮ አለመረጋጋት ጭንቀትን የሚፈጥር በኢኮኖሚም፣ በፖለቲካም፣ በማህበራዊም በሁሉም መንገድ ጥንቀት የተፈጠረበት ሁኔታ ነው ያለው። ዮሐንስ
2: አመሰግናለሁ። አቶ ሸዊት ባልተጠቀሱ ጉዳዮች ላይ
4: አመሰግናለሁ። ዮሐንስ አብዛኞቹ ነገሮች ሙዝ ኦልሬዲ ተቀሳቅሷል። ሶ አጠቃላይ ምስሉ ሙዝ ያስቀመጠው አይነት ነው የሚሆነው። ሶ አሁን ትግራይ ዓለም ላይ ልትጠቅሳቸው አእምሮ ላይ ሊመላለሱ የሚችሉ ሁሉም አይነት ችግሮች በአንድ የተሸከመ ማህበረሰብ ነው ማለት ይችላል። ሁሉም የኢኮኖሚም፣ የቁጠባም፣ የምንም ሁሉም አይነት ከውጭም ከውስጥም ችግር ተደራርበበት መሄጃ መቀመጫ ያጣ ህዝብ ነው ብዬ ነው ማስበው። በሁለት ሳይድ የሚመታ የሚቀጣ ህዝብ ነው፣ ከውስጥም ያልተመቸው ከውጭም ያልተመቸው። በጣም የሚያሳዝን ማህበረሰብ ነው። አሁን ደግሞ ሙዝ እንዳነሳው የፖለቲካው የጦርነቱ ወሬ ምናምን አልበቃ ብሎ ተፈጥሮም የጨከነችበት ድርቅና ረሃብም እየመጣ ያለበት ሁኔታ ነው ያለና እነዚህ ሁሉ ለምረት ስታያቸው ያው በአጠቃላይ ወደ ጥፋት እያመራ ያለ ማህበረሰብ እንደ ማህበረሰብ የሚመጡት ሁለት ሶስት አመታት ምን አይነት ነገር ይዘውልን እንደሚመጡ መገመትም ያስቸግራል። ሰው ከዛሬ ነገር ምን ይፈጠር ይሆን ብሎ ሰማይ ደግፎ የሚያድር ማህበረሰብ ነው። እሱን ብቻ ነው መጨመር የምችለው። አጠቃላይ ምስሉ ግን ኦልሬዲ ሙዝ ያስቀመጠው አይነት ነው ልፈልግ ነው።
2: እንግዲህ በመግቢያ እንደገለጽኩት ጽምዶ ወይም ደግሞ ጥምረቱን በተመለከተ የተለያዩ አስተያየቶች እየተንሸራሸሩ ይገኛሉ እና በእናንተ አስተያየትስ ጽምዶ ወይም ጥምረቱ ምንድን ነው ብላችሁ ታያላችሁ? እስቲ አቶ ሀለፎም።
5: እሺ፣ በጣም አመሰግናለሁ። እኔ ለየት ያለ ሀሳብ ነው ያለኝ እዚህ ጋር። ጽምዶ በዋናነት የሚመራው ያለው የኤርትራ መንግስት ነው። የኤርትራ መንግስት አሁን የተጀመረ ይመስለዋል ባይዘ ወይ እንደዚህ አይነት ነገር፣ ግን አብዛኞቹን አሁን በኢትዮጵያ ውስጥ ያሉ ታጣቂ ኃይሎች በሙሉ ኤርትራ ውስጥ ሲሰለጥኑ የነበሩ ታጣቂዎች ናቸው። ኦነግ፣ የጋምቤላ ዲሞክራሲያዊ ምናምን ንቅናቄ የሚባልም አለ፣ የቤንሻንጉል ጉሙዝ፣ ጉንበት ሰባት፣ አርበኞች፣ ከፋኝ፣ ደምሂት፣ የአፋሩ፣ እነዚህ በሙሉ በኤርትራ ውስጥ በጋሽባርካ የሚባል አካባቢ ከጎልጅ የሚባል 15 ኪሎ ሜትር ወደ ውስጥ ገብተ ሐሬና የምትባል ቦታ አለች። እነዚህ በጋራ ሲያሰለጥኗቸው የነበሩ ሰዎች ናቸው። አሁን እነዚህ የተለያዩ ድርጅቶች ናቸው፣ ኢትዮጵያውያን ናቸው፣ ግን የተለያዩ ድርጅቶች ስም የተሰጣቸው ናቸው። የራሳቸው ባንዲራ ሰጥቷቸው ነበር በዛን ጊዜ ማለት ነው። አሁን እነዚህ ሰዎች ለውጥ ከመጣ በኋላ ቲፒኤልኤፍ እንደምታውቀው ማለት ነው ከአዲስ አበባም ከምናምንም ወደ መቀሌ ስለገባም ዶክተር አብይ ወደ ስልጣን ከመጡ በኋላ ከኤርትራ መንግስትም ከታረቁ በኋላ እዛ ጋር ያሉ ተቃዋሚ ድርጅቶች ኤቭሪቲንግ ሰብስበው ነው ያመጧቸው። አሁን አስበው በትግራይ ውስጥ ደምሂት ቀደም ብሎም ገብቶ ስለነበር የተቀሩትም ስለገቡ እዛ ጋር ከኤርትራ የመጡትን ሰዎች የት ቦታ እንደሚያርፉ ዋስ የሚሆናቸው ሰው ሁሉንም ክትትል የሚያደርግ ሰው መድቦላቸው ነበር። በኢትዮጵያ ውስጥ የገቡ ሌሎቹን ተቃዋሚዎች ግን ምንም አይነት ክትትል አልነበረም። ዳስ ዋይ ግንኙነቱ አልተቋረጠም ነበር፣ በሰላም ወቅትም ማለት ነው። ከዛ በኋላ ያለውን ነገር የተኮሊፍና የሚሉትን በፕሪቶሪያው ስምምነት ጦርነቱን ከቆመ በኋላ ስምምነታችን ወያኔ ሳይጠፋ እንዲህ ነገር መቆም የለበትም ነበር፣ ለምን ይፈርማል ነው። ስለዚህ ከዛ በኋላ ያለውን ነገር እነዚህ ታጣቂዎች እንዲመጥ ማለት ሁሉንም የየራሳቸውን አጀንዳ ይዘው በረሃ እንዲወጡ ነው ያደርጋቸው። ፋኖ በዛን ጊዜ ካየኸው ከፕሪቶሪያው ስምምነት በኋላ ነው ወደ በረሃ የወጣው። ስለዚህ ግንኙነቱ ነበር። አሁን ያለውን በኢትዮጵያ አጀንዳ የኤርትራ መንግስት አጀንዳ ነው። አሁን ጽምዶ ተብሎ ፋኖ ከቲፒኤልኤፍ ጋር፣ ቲፒኤልኤፍ ከኦነግ ጋር፣ ፋኖ ከኦነግ ጋር በምንም ተአምር ምንም የማይገናኙ ሰዎች ነበሩ። አሁን በጋራ ሆነናል ነው የሚሉት። ምንድን ነው የጋራ አጀንዳቸው? ሰላም እኮ ምንም አይጠላም። አሁን የኤርትራ መንግስት ሰላም ከኤርትራ መንግስት ሰላም አድርግ ያለው የሚለውን ይሄ ከቲፒኤልኤፍ የተወሰነ የቀረው ኃይል ሰላም አድርገናል ከኤርትራ ነው የሚለው። እችን ብቻ ነው የሚያውቀው። እርግጥ እዛ ጋ ያሉን ድንበር አካባቢ የሚኖረውን ህብረተሰባችን እፎይታ አለው። ምክንያቱም እየመጡ አስሬ ሰውም ሲወስዱ ነበር፣ እዛ ጋ የነበሩ ከብቶች ምናምን ሲወስዱ ነበር። ከዚህ ትንሽ ፋታ አግኝተዋል። በተረፈ ግን አሁንም ድረስ ከኢትዮጵያ መሬት ወይም ደግሞ ከትግራይ መሬት አልወጣም። እንግዲህ ኢሮብ አካባቢ መኸታ የሚባል እዛ አካባቢ ያሉ ሶስት አራት ቀበሌ ገበሬ ማህበር እስከ አሊተን አካባቢ በቁጥጥር ስር ውስጥ ነው ያሉት።
2: አቶ ሀለፎም ሰብሰብ አድርጉልኝ ለሌሎችም እድል እንድሰጥ፣ ገና ብዙ ጥያቄዎች ስላሉኝ።
5: ኦኬ፣ ስለዚህ አሁን ያለው ምን መሰለህ፣ ከኤርትራ መንግስት ሰላም ማድረጋቸውን ችግር የለውም፣ ግን በድንበሩ ሀገር ናት ኤርትራ፣ ሀገር ናት ክብሯና ላላዊነቷን አስጠብቃ መሬቷ ላይ መሆን ያለባት። ይሄ ጽምዶቶ ብሎ ድንበሩን ተሻግሮ የሚመጡትን ከቲፒኤልኤፍ ጋር ያለውን ግንኙነት ግን በየትኛው ህግ ማዕቀፍ በየትኛው በኩል አንዲት ሀገር የሚመራትን መንግስት እያለ ድንበርን ተሻግሮ ከማንኛውም ክልል ጽምዶ መፍጠር ግንኙነት መፍጠር በራሱ ወንጀል ነው። ታንክ ዩ።
2: እንግዲህ ዶክተር ሞዝ ባልተጠቀሱ ነገሮች ላይ
7: መልካም እናለው። እኔ የጽምዶን ባህሪ ከማለት አሊያንስ ወይም ጽምዶ ስንል ተጣምረህ ወይም አሊያንስ ፈጥረህ ሽክና ፈጥረህ አንድ የፖለቲካ ዓላማ የማሳካት ጉዳይ ስለሆነ የሆነ ዲፋይን ሆነ ፐርፐዝ አለውና ከዛ አንጻር በተለይ ደግሞ ከቅርብ ጊዜና ስትራቴጂካዊ የትግራይ ህዝብ ጥቅም አንጻር መመለከተው ትንሽ ፈቅር ደግሞ ያው ተገደንም ቢሆን ኢትዮጵያ ውስጥ ካለ ድረስ ሲጀመር የአሊያንሱ ባህሪ ያላቻ ጋር ብቻ ነው። ከነዚህ ከሚባሉ አክተሮች ወይ ደግሞ ከሚባሉ ተጣማጅ ተዋናይ አክተሮች እነሱ ነጻ ፍልሰት የመነጫ አይደለም። በተለይ ከትግራይ አንጻር ዲክቴት ነው ዲክቴት የተደረገ በኤርትራ የተጫነ አድርጌ ነው ማስበው። ከዛ እንደው አንድ ሆነ ጥቅም አለው የሚባል ከሆነ በጣም ለጠባብ በጠባብ ቡድን ለጠባብ የስልጣን ፍላጎት ወይ ከተጠያቂነት ለመውጣት ወይ የሆነ ኢኮኖሚያዊ እና ፖለቲካዊ ጥቅም ለማግኘት ከሚፈልግ ጠባብ ቡድን ፍላጎት ውጭ በትግራይ ስም ቆሞ ሊወክልና ሊጣመር የሚችል አክተር አለ ብዬ አላምንም። ሁለተኛው ሰፋ አድርገን ስናየው አሁን ባይዘወይ ጽምዶ ስንል ባህሪውን ቀይሯል። ከወራት በፊት ጽምዶ የሚሉት የነበረው አሁን ተቀይሮ አይ ጽምዶ ሌላ ነው አሁን ያለው እንደገና ጽምዶ ነው የሚል እየተቀያየ ያደረገ ምንድነው ይሄ መልኩ እየቀየረ አዲስ ኢቮሉሽን ያካሄድ ያለው። ስለዚህ አሁን ማወራው ስለ ጥቅሙ የነበረው ነው እና ስለዚህ ከዛ አንጻርም ስንመለከት ትግራይ ከሻዕቢያ ወይ ደግሞ ከኤርትራ ልታገኝ የምትችለው አንድም ታክቲካዊም ስትራቴጂካዊም ጥቅም የለም። ስለዚህ ከጥቅም አንጻር ውድቅ ነው። ሁለተኛ ከአማራ ፋኖ ጋር ያለው ግንኙነት በተመሳሳይ አማራ ፋኖ የኢትዮጵያ መንግስት ባደረሰበት ህዝቡ ላይ በሚያደርሰው ግፍና ጭፍጨፋ ምክንያት ህዝባዊ አላማ የያዘ ብንል እኳ መነሻው ትግራይ ግፍ የፈጸመ ነው። ሲነሳ በረሃ ሲወጣም የህዝብ ጥቅም ተነካ ብሎ ሳይሆን ለምን ትግራይ አረፈች ለምን ጨርሳ አጠፋችም የሚል አላማ አንዱ የወጣና እስካሁንም ድረስ እንደዛ መነሻ የሚባሉ የግዛት አንድነት የትርክት ትግራይ ተጠራብኛለች ወይ ቲፒኤልኤፍ ተጠራብኛለች የሚባለው የትርክት አደገኛ ትርክት እንዲሁም ደግሞ ጥላቻ ናሬቲቭ አልወጣም። ያ ካልወጣ ኃይል ጋር ምን አይነት ታክቲካል አላያንስ ፈጥረህ ምን ያህል ጉዞ ትሄዳለህ መንገድ ላይ ያደረግ ማደጋዎች በምን ትፈታቸዋለህ ከዛ መጨረሻ ላይ ምን ነው የሚለውን ጉዳይ ከመግቢያ ላይ እንዲያነበብኩ ሰነድ ላይ ቢሆን ምንም ነገር የለም የሚናገረው ነገር የለም። እንዲያውም ብሎ እነዚህ አክተሮች መካከል አለመታመን እንዳለ እያወቁ እንዲያውም ቢሮ ሰነዱ አይ እኛ እንደማናምናቸው እኮ እነሱም አያኑንም የሚለው የኢትዮጵያ ሰነድ። ስለዚህ እነሱም እንደማያምኗቸው እያወቁ እነሱም እነዛ እንደማያምኗቸው ሁለቱም እየተዋወቁ እያለ አባብ ለአባብ ይሄዳል ከአመካብ አይነት ነገር ነው። ሶ መነሻም ግራውንድ የለው ታክቲካዊ አንድነት እንዳይኖረው ጠላትነት አለ የዓላማ አንድነት አለ የታክቲክ ዩኒቲ የለው በስትራቴጂካዊ ጎልም የተለያየ ነው። በሌላ መልኩ ደግሞ በባህሪ በውጊያ ባህሪ በራሱ የቲፒኤልኤፍ የውጊያ ባህሪ ወይ ደግሞ የትግራይ ተዋጊዎች የውጊያ ባህሪና የሌላው የውጊያ ባህሪም በደረጃጀቱ በታሪካዊ አመጣጡ እንዲሁም ባለው ካፓቢሊቲና ባለው ዲስፕሊን የተለያየ ከመሆኑ አንጻር እነዚህ አብሮ ሊሄዱ አይችሉም። ሂዶ ከኦነግና ከቲፒኤልኤፍ ጋር ሊኖር የሚችል የዓላማ ተመሳሳይነት የብሔር የሚመለከቱ ጉዳዮች ስለሚጋሩ ከብልጽግና ለብልጽግና የሚጠሉበትና የሚወዱበት ርቀትን ቅበትን በተቃራኒ ከሆነመሳ ሊሰርችሉ የሆነው ነገር ግን እስኪ በኦሮሞ ናሽናሊስቶች እና የሆላንድ ጨምሮ በትግራይ በተለይ ኮት አንኮት የሚቀመጠው ጉዳይ በመካከል ያልተፈቱ ማጢሾች አሉ። ይሄ ባለበት ሁኔታ ጽምዶ አንድም አይነት ፖለቲካዊ ዓላማ ሊያሳካ የማይችል የአንድ ጠባብ ቡድን በትግራይ የሌላ በራሱን በሆነ ማህበረሰብ ላይ በነፃውጭነት ስም ግን ራሱን የሾመ ፋኖ የሚባል የታጣቂ ኃይል ጥቅም እንዲሁም ደግሞ መልኩ ባል ያለየ የኦሮሞ ነፃነት አውጭ ኃይሎች የእነሱን ናሮ ጥቅም ሂዶ ማለት ነው ካልሆነ በስተቀር ቁጥር አንድ ሊያሳካ የሚችለው የኤርትራን ኢንተረስት ነው። የኤርትራ ኢንተረስት እና ኤርትራን ከሌሎች የውጭ ኃይሎች ኢትዮጵያ ውስጥ ካላቸው ኢንተረስት አንጻር እሱን ለማሳካት ኤጀንት ነው የሚያገኙበት እና የዋር ፕሮፊተሪንግ ወይ ደግሞ ከጦርነት ንግድ የማጋበር ስራ እየሰራበት ያለ ነው። ቅድም አለፈውም መለስ ብሎ አይቦም ነበረ ያለው የነበረ ትራዲሽን አለ እሱ ቀጥሎ አልቀጠለ ሌላ ሆኖ ግን አሁን ባለው ሁኔታ
1: ጥርሱ የነቀለበት የኤርትራ መንግስት። ስለዚህ እነዚህን ኃይሎች ራሳቸው ዊልፉሊ እጃቸውን ሰጥተው በእነዚህ ኃይል ስር ገብተው የሚያሳኩት ፖለቲካ ዓላማም የለም። ኢትዮጵያ እንደ ኢትዮጵያም ተረጋጋ አችልም። አሸናፊ አሸናፊ የሌለበት የእርስ በርስ ጦርነት ከመሆን በስተቀር ጽንዶ ማንን ሊጠቅም አይችልም።
2: ቅድም የተጠቀሰው ሰነድ አሁን ዶክተር ሙኡዝ ካነሷቸው ነጥቦች ጋር በተያያዘ ጥምረቱን በተመለከተ ሁለት መሰረታዊ ጥያቄዎች እንደሚነሱ ያትታል። አንደኛው ምንድነው የዘር ማጽዳት ከፈጸሙብን ኃይሎች እንዴት እንጣመራለን የሚል ሲሆን፣ ሁለተኛው ደግሞ የብልጽግና ስርዓት ከደመሰሰን በኋላ ያሉን ጥያቄዎች ማለትም የሉዓላዊ መሬታችን መመለስ፣ ተፈናቃዮች መመለስ ወዘተ ወደ ሌላ ጦርነት እንደማያስገቡን ምን ማረጋገጫለን የሚሉ ጥያቄዎች ይነሳሉ በማለት ሰነዱ ያትታል። ለዚህ የሚሆን ምላሽ ደግሞ በዝርዝር ያስቀምጣል። እነዚህ አሁን የተጠቀሱ እንደ ጥያቄ የተነሱት ለዚህ ምላሽም ሰጥቶበታል። ዓለም አቀፍ ልምዶችንም በማጣመር ወይም ዓለም አቀፍ ልምዶችንም በማተት ተነሱ ላላቸው የጽምዶ ወይም የጥምረት ጥያቄዎች በትግራይ ዘር ማጥፋት ወንጀል ከፈጸሙት ጋር አሁን መጣመር ማለት የፈጸሙት ወንጀል በሕግ እንዳይጠየቁና ፍትህ እንዳይገኝ የምህረት ምስክር ወረቀት መስጠት አይደለም። መጀመሪያ ህሉናችንን አደጋ የደቀነውን ስርዓት ካፈረስን በኋላ በደል ያደረሱትን ተጠያቂ ለማድረግ ቅድሚያ አቅምን ሰብስቦ ስርዓቱን ማስወገድ ያስፈልጋል ይላል። ይህ እንግዲህ ከሰብአዊ መብት እንግዲህ በደል ፈጸመ ከተባለ የፍርድ ጉዳይ የተጠያቂነት ጉዳይም ይነሳል። አቶ ሸዊት የሰብአዊ መብትም ባለሙያ እንደመሆኑ ሲ በዚህ አሁን በተጠቀስኳቸው ነገሮች አቶ ሙኡዝም ካነሱት አንጻር ያሉትን እሳቤ ምንድን ነው?
4: ኦኬ፣ አመሰግናለሁ ዮሐንስ። ሁለቱም ሲያነሱ እንደነበሩት ነጥቦች እንዳለ ይዤ እኔ ማምንበት አንድ ነገር ልንገር። ጽምዶ የሚባለው እንቅስቃሴ የትግራይን ጉዳይ፣ የትግራይን ጥቅም፣ የትግራይን ጥያቄዎች ለመመለስ ታሳቢ ተደርጎ በትግራይ አነሳሽነት የመጣ ጥያቄም አይደለም፣ የመጣ እንቅስቃሴም አይደለም። ሶ ሙሉ በሙሉ የሻዕቢያ ፕሮጀክት ነው ብዬ ነው የምወስደው። ሶ ከዚህ ሂደት ውስጥ በዘላቂነት ሊጠቀም የሚችለው ኢሳያስ ብቻ ነው፣ ሻዕቢያ ብቻ ነው ብዬ ነው የማስበው። በሁለት መንገድ፣ በሶስት መንገድ አክቹዋል። አንደኛ ትግራይ ውስጥ ከዚህ በፊት አብሮ ተባብሮ የፈጸማቸውን ወንጀሎች በሙሉ፣ ሰብአዊ መብት ጥሰቶችን በሙሉ ከነሱ ነፃ የመሆን ምህረት የማግኘት እንቅስቃሴ ነው። እነዚያ ሁሉ ነገሮች እንዳልተፈጸሙ ቆጥረህ አሁን ሻዕቢያን ወገን አድርገህ ይዘህ ስትመጣ፣ ስለዚህ ከዚህ በፊት የሰራውን ስራ በሙሉ ፎር ግራንትድ መውሰድ፣ የትግራይ እናቶች፣ የትግራይ ወጣቶች፣ የትግራይ ህዝብ ቁስል ላይ መፍረድ ነው የሚሆነው። ሶ አንደኛ ጥቅሙ ኢሳያስ ሻዕቢያ በቅርቡ እኛ በአይናችን እያየን የፈጸማቸውን ወንጀሎች በሙሉ በውሃ እየታጠቡለት ነው፣ በነፃ ማለት ነው። ሰው የሰራቸውን ግፎች በሙሉ እንዳልነበሩ ተቆጥሮ አሁን የትግራይ ወዳጅ፣ የትግራይ ረዳት ምናምን ተደርጎ ናሬት እየተደረገ ነው የማህበረሰቡ ላይ። ሰው አንዱ ጥቅሙ እሱ ነው። የሰራውን ወንጀል ማለት አካውንታብሊቲን ወደ ጎን ብለህ ነው ጽምዶ ምናምን የሚል ጨዋታ ውስጥ የገባ ያለ። ሁለተኛው ትልቁ ነገር ግን ሻዕቢያ እዚህ ውስጥ የገባ ወዱ አይደለም። አሁን የመጣበት ትልቁ ነገር ያ ሁሉ መንገዱን ትቶ ወይም ሀሳቡን ቀይሮ ምናምን አይደለም። የኢትዮጵያ ፌዴራል መንግስት በኩል ከማዕከላዊ መንግስት በኩል ይመጣብኛሉ የሚያስበውን ቀይ ባህር የሚሆን ሌላ ታርጌት ያለውን ትልቁን ጦርነት ለማስቀረት በሩቁ ለማስቀረት ትግራይን የመዋጊያ ሜዳ ለማድረግ ወይም ደግሞ የሴኩሪቲ ስፔስ የሻዕቢያ የኤርትራ የሴኩሪቲ ስፔስ አካል አድርጎ ውጊያውን ራቅ አድርጎ ለመጀመር ወይም ደግሞ ወደ እንደ በፈር ዞን ለመጠቀም የሚያደርገው እንቅስቃሴ ነው። እሱን ሁሉ ካልኩሌት አድርጎ ነው የገባበት ብዬ ነው የማስበው። ስለዚህ ትግራይ ምድር ላይ ሌላ ተጨማሪ ህልቂት፣ ተጨማሪ ጦርነት፣ ተጨማሪ ደም መፋሰስ እንዲኖር ነው የሚፈልገው። እንደ አማራ ክልልም ትግራይ ክልልም ኢትዮጵያ ውስጥ በአጠቃላይ የሻዕቢያ ትልቁ ፕሮጀክት ፌዴራል መንግስቱና እነዚህ ትግራይ፣ አማራ ምናምን ክልሎቹ የማይፈታ ዘላቂ የሆነ የማያባራ ጦርነት ውስጥ ገብተው ወደ ኤርትራ ፊት የሚመጣ አደጋ በርቁ ለማስቀረት ነው። እሱን ስሌት ግምት ውስጥ ያስገባል ሁሉም እንቅስቃሴ። ስለዚህ ውስጥ ትግራይ ወይ ህወሓት የትግራይ ህዝብ የትግራይ ወጣት አክሰሰሪ ነው ማለት ግብአት ነው እንጨት ነው እንጂ ሌላ ራሱን የቻለ ፖለቲካ ኤጀንሲ ኑሮት እየወሰነ የራሱን ፖለቲካል ኦብጀክቲቮች ለማስፈጸም አይደለም የተንቀሳቀሰ ያለው። ስለዚህ ሁሉም አሁን ጽምዶ ውስጥ ያሉት ትብብር ውስጥ ያሉት ፋኖ በለው ህወሓት በለው ምን በለው ሁሉም ታጣቂዎች የሻቢያ ፕላን የውጊያ ፕላን ውስጥ ያሉ አክሰሰሪዎች ናቸው ብዬ ነው የማስበው። ስለዚህ ውጊያው የሚፈጸመው በሻቢያ መሪነት ነው፣ በኤርትራ ዳይሬክሽን ነው። ስለዚህ ለኤርትራ የሚጠቅም ነገር በሙሉ ያደርጋሉ፣ በሂደት ውስጥ ይደቃሉ ማለት። በዚህ ሂደት ውስጥ ትግራይ እንደ ማህበረሰብ እንደ ክልል ምንም ቅንጣት ያህል ጥቅም ታገኛለች ብዬ አላስብም። የቀራትን ነገር ታወድማለች፣ የቀራትን ግዛት ታስተወራለች መልሳ፣ የቀሩትን ወጣቶች እንደገና ወደ እሳት ትማግዳለች። ከዛ ያለፈ ነገር የለውም ብዬ ነው የማስበው። ምክንያቱም ይሄ መጨረሻ ያለው ውጊያ አይደለም፣ ጦርነት አይደለም። የሆነ አሁን የህወሓት መሪዎች እንደሚነግሩን በቃ የአንድ ሳምንት የአንድ ወር የምናምን እንደዚህ አድርገን በዚህ ገብተን አራት ኪሎ ምናምን ቢያል ጨዋታ በሱ መልኩ የሚያልቅ ውጊያ አይመስለኝም። በጣም የተራዘመ ደም አፋሳሽ የትግራይ የቀሯትን ነገሮች በሙሉ መልሶ የሚነጥቅ አሟጠ እንደ ማህበረሰብ ነገ እንዳይኖረን የሚያደርግ ሂደት ነው ብዬ ነው የማስበው። ስለዚህ ከዚህ በፊት የተሰሩብንን ተጠያቂነት እና ፍትህ ማግኘት አለብን ብለን የምናስባቸውን ወንጀሎች እነሱን እንደ መፍታት አሁን ሌላ ተጨማሪ ሌላ ዙር ህልቂትና ጭፍጨፋ ይዞ የሚመጣ ነው ወደ ማህበረሰቡ ልፈልግ።
2: የአቶ አለፈም ስልክ ተቋርጦ ነበር። አቶ አለፈም አሉ?
8: አሉ።
2: በጣም እንግዲህ አጠር አድርገው ባልተጠቀሱ ጉዳዮች ላይ ህወሓት ለነዚህ ለጽምዶ ወይም ለጥምረቱ ምክንያቶች ብሎ የጠቀሳቸው ነገሮች ቅድም የጠቀስኳቸው ሰምተውኝ ከሆነ ያላቸው ነገሮች አሉና በዚህ ላይ ያሉትን ምልከታ።
8: አሁን በጽምዶ የሚፈታ ነገር በትግራይ ውስጥ የለም። በጽምዶ የትግራይ ህዝብ የሚጠቀመው ነገር የለም። ምክንያቱም አሁን ጽምዶ ፈጥረው ያሉ ኃይሎች በትግራይ በህገ መንግስቱ መሰረት በትግራይ ውስጥ የትግራይ ክልል መሬት የማያምኑ ሰዎች ናቸው። ስለዚህ እነዚህ ሰዎች አሁን መጀመሪያ ይሄ ሁለት ጊዜያዊ መንግስት ፕሬዚዳንትን የገለበጡ ሰዎች ይሄን ነገር ተግባራዊ አላረጉም፣ ምንም ማድረግ አንችልም ብለው በመጨረሻው ወረደን ገልብጠው ራሳቸውን መንግስት ነን የሚሉ ኃይሎች አሁን ለጊዜው ሁሉም ያለን ልዩነት አቆይተን መንግስትን መጣል አለብን ነው የሚሉት። ከመጀመሪያው ምንም ነገር መግባባት ካልተፈጠረ መንግስትን ከጣሉ በኋላ ምን ሊያመጡብን ነው? ያሉን መሬታችን ወይም ደግሞ ሌላ መሬት ሊያጥፉብን ካልሆነ በስተቀር እነዚህ ሰዎች የትግራይ ግዛታዊ ሓድነት የሚባለውም የትግራይ ፖለቲካሊ ኢኮኖሚካሊ በተረጋጋ መንፈስ ህብረተሰቡ እንዲኖር አልፈቀዱም። ይሄን ያሉ ስለዚህ የትግራይ ህዝብ የሚጠቀመው በራሳቸው ጊዜ የሚናገሩትን የነበረውን ባለፉት 17 ዓመታት ታግለን ያቋቋምነው ህገ መንግስት አለን ሲሉን ነበር። አሁን ህገ መንግስቱ ለምን ችላሉት? በህገ መንግስት ነው የሚፈጥ አለበለዚያ ፋኖም ኢንተርቪው ሲደረግበት አሁን ጽምዶ ፈጥሮ እያለ ቀደም ብሎ ጉልበት ስላልነበረን ትጥቅ ስላልነበረን ነው መሬታችን የወሰዱብን የሚል አቋም ነው ያለው እስካሁን ድረስ። አሁን ግን አቅም አፍርተናል፣ ታጥቀናል፣ ከአሁን በኋላ መሬታችን አንሰጥም የሚሉ ሀይሎች ናቸው ያሉት። ከነዚህ ምን ብለን አሁን የምትባባ ውስጥ በየትኛው ሂሳብ ለዛውም ጦርነት ከፍተህ የትግራይን ወጣት ከፍለህ በመጨረሻውን ምንም ነገር ውጤት የማታገኝበት ጦርነት ለመክፈት መዘጋጀት ምን የሚሉት እብዳን ነው? በፍጹም እምነት የለኝም እኔ።
2: የፌዴራል መንግስቱ የሚያነሳቸው ስጋቶች አሉ። በዚህ ላይ እስቲ በጽምዶው ላይ በተመለከተ የፌዴራል መንግስቱ የሚያነሳቸው ስጋቶች አሉ እና የእርሱ አስተያየት ምንድን ነው?
8: አሁን ማለት የሚያስቀምጣቸው በግልጽ አሁን እኮ ምን መሰለህ እንደሆነ መንግስትም ወጥቶ አሁን የትግራይ ምዕራብ አካባቢ ለምንድነው ወደ ትግራይ ህዝብ ያልሰጠውን የሚለውን ጥያቄ በግልጽ ወጥቶ የተናገረው ነገር የለም። እነሱም ባለፉት ሁለት የሽግግር ማለት የጊዜያዊ መንግስት ፕሬዚዳንቶች የነበሩትም ስለ ምዕራባዊ ዞን እና ግዛታዊ ሓድነት ትግራይ የሚባለውን አካባቢ ምንም ነገር አቋማቸውን ሲነግሩን አልሰማንም። ይመለሳሉ የዛሬ የኛ ትምህርት ነው ምናምን ሲባል ነው የነበረው። ኤንወይ ግን ስጋቱ ትክክል ነው እና ይሄን መሰለ ስጋቱን ይሽር አድርጓለሁ። ባይ ዘ ወይ መጀመሪያ ኢትዮጵያዊ መሆን አለብህ። በኢትዮጵያ ውስጥ መቃወም መብትህ ነው፣ መብት የነበረ ነው። አሁንም አሉ ተቃዋሚዎች፣ የፈለጉትን የሚናገሩት ሀሳባቸውን በግልጽ የሚገልጹትም ሰዎች አሉ። ችግር የለም አይደለም፣ ችግር ሊኖር ይችላል። ግን አገርህን አምነህ ነው መታገል ያለብህ። ከዚህ ውጭ ያለው ከውጭ ኃይሎች ጋር ተገናኝተ የምታደርገውን ነገር ግን ም የፌዴራል መንግስት የሚያስቀምጠውን ስጋት እኔ አሁን በሚሄዱበት ያለውን መንገድ ልክ አይደለም ብዬ የማስበው እኔ። ህብረተሰቡን ማነሳሳት ነበረበት፣ ህብረተሰቡን ማንቃት ነበረበት። አሁን የፌዴራል መንግስት ሚዲያዎች ስለዚህ ጉዳይ ምንም ነገር ሲሰሩ አላየውም እኔ። አልፎ አልፎ በመድረክ በምናምን የሚነገሩትን ነገሮች ያሳልፉ እንጂ ስለዚህ ጉዳይ በተደራጀ መልኩ ህዝቡን ሲያስተምሩ ሲያነቁት አልሰማለሁ። እና በዚህ ጉዳይ ያለውን ስጋት ትክክል ነው። የብልጽግና ጉዳይ አይደለም ያሁን የኢህአዴግ የብልጽግና የምናምን አይደለም የሀገር ጉዳይ ስጋት ስለሆነ ሽር አድርገዋለሁ። እኔ
2: እነዚህ ሁኔታዎች ረግበው ሰላማዊ ሁኔታ እንዲመጣ በተለያየ ዓለም አቀፍና ህጉራዊ ድርጅቶች ጥረቶች ሲደረጉ ነበር። እስክንድር አለህ ወደ አንተ ልመለስና የአፍሪካ ህብረት ለምንድን ነው በዚህ የሰላም ሂደት ላይ ውጤታማ ያልሆነው? እስቲ አንተ አስተያየት ልውሰድ።
6: እንግዲህ ጠቅላላ አስተያየት ለመስጠት ዮሐንስ፣ የአፍሪካ ህብረት በአጠቃላይ በአህጉሪቱ ባሉ ግጭቶች ላይ የሰላም ለማምጣት ውጤታማ ያልሆነበት ዋናው ምክንያት የውሳኔዎች ተግባራዊ አለመሆን ነው። ህብረቱ ችግሮችን ከመፍታት አንጻር ከፍተኛ ክፍተት እንዳለበት፣ አብዛኛዎቹ ውሳኔዎችም እንደማይተገበሩ የተለያዩ የጥናት ውጤቶችም ያመለክታሉ። ለምሳሌ በእንግሊዝኛ ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም እንደ አውሮፓውያን አቆጣጠር በ2023 ይፋ ያደረገው ጥናት እንደሚያሳየው ዮሐንስ፣ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ ካስተላለፋቸው ውሳኔዎች 90% ተግባራዊ አልተደረጉም ይላል። እንግዲህ ይሄ እንግዲህ ምን ያህል የተግባራዊነት ችግር እንዳለ ያሳያል። ህብረቱ ግጭቶችን ከመፍታት አንጻርና በሌሎችን ጉዳዮች ላይ የሚያስተላልፋቸው ውሳኔዎች ተግባራዊ የማይሆኑበት አንዱ ምክንያት ደግሞ አህጉራዊ ተቋም የተዋቀረበት ሁኔታ መሆኑን የጸጥታ ጉዳይ ተመራማሪዎች ይናገራሉ። የአፍሪካ ህብረት የመንግስታት ህብረት መሆኑና አገራት ከህብረቱ ማዕቀፎችና ውሳኔዎች ጋር እንዲተባበሩ የሚያደርግ አስገዳጅ ሁኔታ እንደሌለም ይጠቅሳሉ። የሉዓላዊነት ጉዳይም አንዱ ፈተና መሆኑን ያነሳሉ። ምክንያቱም የአፍሪካ ህብረት የወሰናቸው ውሳኔዎች በአባል ሀገራት ላይ መጫን የማይችልበት ሁኔታ መኖሩን ነው የሚገልጹት። እና ህብረቱም ይሄን የአፍሪካ ህብረትም ክፍተቶች እንዳሉበት ተገንዝቦ የሰላምና ጸጥታ እንደዚሁም የአስተዳደር መዋቅሮቹን የማሻሻል ሂደት በቅርብ ጊዜ እያካሄደ መሆኑ ሲገልጽ ቆይተዋል። እንደምታስታውሰው በአዲስ አበባ በተካሄደው 39ኛው ጉባኤም አንዱ አጀንዳ ነበር ይሄ። ባለፈው ወር በአንጎላ በተካሄደው ጉባኤም ዋነኛ አጀንዳ ነበረ። የህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍም የእነኚህ መዋቅሮች ማሻሻያ በአስቸኳይ እንዲካሄድ ጥሪ አቅርበዋል። እሳቸውም እንዳመኑት የማሻሻያ ሂደቱ አስፈላጊ የሆነው የሰላምና ጸጥታ ምክር ቤቱን ጨምሮ ሌሎቹ የህብረቱ የጸጥታ መዋቅሮች ግጭቶችን ማስቀረት ከተፈጠሩ በኋላም ማስቆም ባለመቻላቸው ነው እና ጠቅልል ሲደረግ ውሳኔዎች ይተላለፋሉ፣ ነገር ግን የማስፈጸምና ተግባራዊ የመሆን እድላቸው የጠበበ መሆኑ ነው ማለት ይቻላል። የሆነ
2: አመሰግናለሁ። ሸዊት እስካሁን ማግኘት አልቻልንም። ዶክተር ሙዑዝም ስልካቸው ተቋርጧል። እስቲ ወደ አቶ አለፎም ልመለስና እነዚህ ውጥረቶች በፌዴራል መንግስቱ እና በህወሓት ባለስልጣናት መካከል ያለው ውጥረቶች ከመርገብ ይልቅ እየተካረሩ ነው ያሉትና ወዴት ያመራሉ?
8: አሁን ማለት ወደ ጦርነት መግባታችን አይቀርም። ምክንያቱም ወስዷል እነሱ አሁን በፌዴራል መንግስትና በቲፒኤልኤፍ ብቻ አይደለም። የአሜሪካ አምባሳደርም ከአንዴ ሁለቴ ተመላልሷል ወደ መቀሌ። ይህን ቀጠና ማለት ነው። በሱዳን መንግስትም ፕሬዚዳንቱን በኃይል ካወረዱት በኋላ ሁለት ጄኔራሎች በውጊያ ውስጥ ነው ያሉት። እዛ ጋር ያለው ትርምስ ይታወቃል። ሶማሊያም እንዲሁ ጠንካራ መንግስት የያዘች ሀገር አይደለችም። እችን ሀገር ደግሞ ወደ 130 ሚሊዮን ህዝብ የያዘች ሀገር ወደ ሌላ ትርምስ ተገባች ምን ያህል አስቸጋሪ እንደሚሆን በግልጽ ቋንቋ ተነግሯቸዋል። አሁን ይሄ ዲፕሎማት ወርድ የሚባል ነገር ምንም ነገር ሊገባቸው አልቻለም እነዚህ ሰዎች። ስለዚህ ሰላማዊ ሰላም ነው የምንፈልገው ነው የሚሉት። ስለዚህ በራሳቸው ጊዜ ነው አባሳ ጊዜ የመጡት፣ ሳንጠራቸው ድንገት ነው የመጡብን ብለው ደግሞ ይናገራሉ። አስበው ጆን፣ ማንኛውም ባለስልጣን አስቀድሞ ቀጠሮ ሳይዝ ሳያሳውቅ መቼም ዝም ብሎ ዘው ብሎ ወደ መቀሌ አይገባም። ይህን ነገር ያለውን የሰላም ግንኙነት እንዳይኖር ሻዕቢያ እየሰራበት ስላለ ሻዕቢያ ላለማስቀየም የሚያስቀምጡትን ምክንያት ሁሉ ይገርማል። ስለዚህ አሁን ጦርነት መከፈቱ አይቀርም። ልንገርህ አሁን ጆን፣ ሊያሰጋን የማይገባው ነገር አንድ ነገር አለ። የትግራይ ህዝብ ይሄ ጦርነት አልደግፈውም። አማራ ክልልም በፋኑና በአፋብን ያለው ልዩነት በግልጽ እየመጣ ነው። የአማራ ህዝብም ይሄ የሀገር ክህደት አይመለከተንም እያሉ ነው። በተለይ ግን ግባ እየተባለ የሚገባውን ያለውን ወጣት ነው የሚያሳዝናል። ይህን ነገር መንቃት አለበት። ባይዘወይ ይሄ እነሱ ጋር ሁኖ ወደዚህ ግባ ወደዚህ ሄድ ምናምን ሲሉ ዝም ብሎ የሚላላከው ያለውን እናቶችን እየደበደበ ወደ እናቱ እየተኮሰ ያለውን በኃይል አፈሳ የሚያካሄድ ያለውን በዚህ ሁኔታ በምንም ተአምር ጦርነት የሚያሸንፍ ኃይል የለም። ያመነ ኃይል ነው የሚዋጋው። ስለዚህ ጦርነት መከፈቱ አይቀርም። የሀገሪቷን ስጋት የሚገነዘው ደግሞ እነዚህ ድንበር ተሻግረው አገርን የካዱ ሰዎች ጥጋቸውን ሲይዙ ብቻ ነው።
2: ዶክተር መውዝ ገብቷል እያለኝ ነው ቴክኒሽያኑ። ዶክተር መውዝ አሉ? የእርሱ አስተያየት ምንድን ነው? ዶክተር መውዝ
9: መልካም አመሰግናለሁ። ያው እኔ የሚታየ ልጅ ነው በዚህ ት አሁን ደግሞ ከሻ አድርገው ኤርትራና የሱዳን የውጭ ሀይሎችን አውጥተው ውስጣዊ ሀይል አምባገነን መንግስትን ይመጣል ትግል አድርገው ቅቡልነት ለመፍጠር ሪበራንድ ያደረጉ ሲመጡ ነው ያለ ኤዘር ወይ ግን ያኛው የመጀመሪያውም ያሁኑ በሂደቱም በአመጣጡም በስትራቴጂውም አስቀድሞ ያስቀመጠውም ግልጽ የግንኙነትና የመስተጋበር ህግና እንትን የለም ኦብጀክቲቭም ያለየ በመሆኑ፣ በሌላ መልኩ ደግሞ የኢትዮጵያ መንግስት ከመጀመሪያውም ጦርነትን በማካሄድ ታይብ ነው የሚያደርገው። ምንም ማለት የሚያስጨንቀው አይደለም። ለአንዳንድ ያልሆነ መንግስት ኮስ ነው ሲሆን ቆም ብሎ አይ ኮስቱ ከፍተኛ ኮስ ሳለሁ ይላል። የኢትዮጵያ መንግስት ግን ማንኛውም አይነት ጦርነት ያስፈለገው አይነት የሀገሪቱ ሀብት አፍሰ ማካሄድ ይቻላል የሚል ኮሚትመንት አለው። ማለት ኮሚትድ ነው። ስለዚህ ልትመልሰው የምችለው አክተር አይደለም። በሌላ መልኩ ደግሞ በዚህኛው ሳይድ ተጣምሮ መጥተው ይህን መንግስት እንጥላለን የሚሉት ሀይሎችም የጠራ አላማ የላቸውም። ልክ እንደ ቲፒኤልኤፍ ብዙ አይነት የህዝብ ሮሮና ተጠያቂነት ያለባቸው ናቸው። ስለዚህ እነዚህ አክተሮች ሲደው የጠራ አላማ ስትራቴጂ የህዝብ ተቀባይነት ሳይኖር ስገጥመው ኮሚቴ የሆነ ዋጋሉ በምን አይነት ኮስ አላቆም የሚል መንግስት ጋር ገጥመ ሊቋጭ የሚችል ደሴሲ በአንደኛው ወገን ሊቋጭ የሚችል ይል የሚል የሚችል እንዲሁም ኬዝ ጠባብ ድርድሮት እኳ የሆነ እንደሆነ ያ መንግስት ፈርሶ ወደ ሌላ አዙሪት የሚሄድ ካልሆነ በስተቀር መንግስት ኮንስቲትዩት ሊያደርጉ የሚችሉ አይደሉም። እነዚህ ኃይሎች የአማራ ልሂቃን በአማራ ፋኖ በተለይ አሁን አማራ ፋኖን ኮንስቲትዩት ያደረጉት ኃይሎች እኮ እናላቸው እንዴ ከአብን የነበሩት ከአርበኛ ግንቦት ሰባት በጣም ጽንፍ የወጣ የትግራይ እናቶችን ደፍረው ደማቸው እኛ እኮ ምንደፋችሁ ደማችሁን ልናጥበውና ብሔራችሁ ልቀይረው ሲሉ የነበሩ የነሱ ኃይሎች ናቸው። አሁን ፋኖ ተብለው አሁን ደግሞ የነጻነት ባነር ይዘው ይንቀሳቀሳሉ ተብለው አገር ቢመሰርቱ ምንድን ነው ቢመሰርቱ የሚችሉት? አስበው። ሁለተኛ በተለያዩ ቦታዎች ያሉትን ትቼ የራሳችን ትግራይ ውስጥ ያለው አሁን ያለው የፒኤልኤፍ አንድ ቡድን ትግራይ ውስጥ እየፈጸመ ያለውና እያካሄደ ያለውን ፖለቲካ ስትመለከት ምን አይነት መንግስት ቢመሰረት ነው ለህዝብና ለሀገር ጥቅም ይውላል ተብሎ ሊታሰብ የሚችለው? ስለዚህ እኔ አሸናፊ ተሸናፊ ሆኖ የመውጣት እድሉ አይሆንም። ምክንያቱም አንደኛ ኢንተርናሊ ኮሚትድ የሆነ ተዋጊ እዋጋለሁ እስከ መጨረሻው የሚል መንግስት ነው ያለው። ሬስፖንሲቢሊቲ አይሰማውም። የጦርነት ኦፖርቹኒቲ ኮስ አያይም። በዚህኛው ሳይድ ደግሞ ኮስ ብሎ ቢናገሩ የጠራሁትም የለም ህዝባዊ ቅቡልነትም አላገኙም። ሌላልኩ ደግሞ እነሱ ሊያሳሰራቸው ነገር የሚችል ዘናት ምክንያቱም ስለሌላቸው እነዚህ ሀይሎች ሂደው አሸንፈውም ሎጡም መንግስት ጋ ሳንካው ከፍተኛ ነው የሚሆነው። ፕሮትራክትድ የሆነ የማያባራ የውስጥ የእርስ በርስ ጦርነት ከመፍጠር ውጭ የሚያስከትለው አንድም ይኖራል ብዬ አላስብም።
2: በጣም አመሰግናለሁ ዶክተር ሞዝ። እንግዲህ ሸዊት እስካሁን ማግኘት አልቻልንም። ሀለፎም አሁን ገብቷል ተብሏል። ትንሽ ተቋርጦ ነበረ። ውድ አድማጮች እንግዲህ የስልክ ጥራቱም በጣም አስቸግሮናል። ድምፁ እንደምሰሙት አንዳንዱ በተለይ ወጣ ገባ እያለ እያስቸገረን ነውና ለዚህ ለአጋጠመን የድምፅ ጥራት ችግርም በጣም ይቅርታ እንጠይቃለን። አቶ ሀለፎም እንግዲህ የተለያዩ ሀሳቦች ተንሸራሽሯልና በዚህ አካባቢ ተፈጥሮ ያለው ውጥረት ሰላማዊ መፍትሄ አምጥቶ ወደ ቀድሞ ሁኔታ የሚመለስበት ሁኔታ እንዲፈጠር የመፍትሄ ሐሳቦ ምንድን ነው? የማጠቃለያ ሐሳቦን አጠር አድርገው።
8: አሁን መፍትሄ ሐሳብ የሚባለውን ነገር ከውጭ ኃይሎች ጋር ግንኙነት አቁመህ ያለውን ነገር በውስጣዊ ጉዳይ ያለን ችግር በህግና ህግ አግባብ መፈታት ብቻ ነው ያለበት የሚል እምነት ነው ያለኝ እኔ። ምንም የሰው ህይወት ሳንከፍል ምናምን ነገር። ምክንያቱም አሁን አንድን ዞባ ምዕራብ የምትባለውን አካባቢ ለመመለስ አሁን ከዞባ ምዕራብ በላይ የሆነ ህዝብ አሁን ከቤቱ ወጥተዋል። ገሚሱ ወደ የመን ምናምን እየሄደ እየጠፋ ያለው፣ ገሚሱ ወደ አዲስ አበባ እየመጣ ነው ያለው። አሁን ወደ አዲስ አበባ የመጣ ኢትዮጵያዊ ሆኖ የትግራይ ተወላጅ እንደ ከሃዲ እንደ ትግርኛ ተናጋሪ ብልጽግና አርጎ የሚቆጥሩ ሰዎች እነሱ ድንበር ተሻግሮ ኤርትራ ውስጥ መግባታቸውን እንደ ትክክለኛ የትግራይ ተወላጆችና ባላማቸው የጸኑ አርጎ የሚቆጥሩትን አካሄድ ስህተት ነው። ይሄ ታሪካ ውስጥ ነው ባይዘው ወይ ይሄ ለትግራይ ህዝብ አይመለከትም። አሁን የሚያካሄድ ያሉት የተወሰኑ ሰዎች ናቸው። የትግራይ ህዝብ እንዳለ አልተቀበለውም። የተወሰኑ አዛዦች፣ ወታደራዊ አዛዦችና የፖለቲካ ባለስልጣናት ናቸው እንደዚህ የሚሰሩት ያሉት ነገር። ይሄ ሂሎ ሂሎ በታሪክም ሊያስጠይቀን ስለማይገባ ኤቭሪቲንግ ያሰቡትን ነገር ትርጉም የሌለው መሆኑን አምነው ወደ ሰላማዊ መንገድ መግባት አለባቸው። እችና መጨረሻዋ መሆን ያለባት እችና። ይሄ አይሆንም የሚሉ ከሆነ ደግሞ ከውጭ ኃይል ጋር መተባበርን አቁመው ሻዕቢያ ከመሬታችን የሚወጣ ያለውን ነገር ችግራችን ራሳችን እንችለዋለን ከዚህ ማለት ከዚህ ወጣት አይደለም ለትግራይ ህዝብ ዋጋ ያስከፍላል። ለትግራይ ወጣት ዋጋ ያስከፍለ አሁንም ያስከፍለ ነው ያለው። ስለዚህ ይሄን ነገር ቆም ብሎ አስሮ ከዚህ ነገር ወጥተው ወደ ሰላማዊ መንገድ መግባት አለባቸው።
2: ዶክተር መውዝ የማጠቃለያ ሐሳቡን
10: ማለት ቀላል የሆነ መልስ አለው ብዬ አላስብም። ግን እንደው ስብስብነቱ ውስብስብ ነገሮች ደግሞ ይዞት የሚመጡት ጥሩ እድል አለ። there is always a gift of complexity ከውስብስብ ነገሮች የሚመጣ ጥሩ ጸጋና እድል አለ ብዬ አስባለሁ። አንዱ መነሻ ሊሆንን የሚችለው የፕሪቶሪያ ስምምነት በአዲስ መልኩ ሪካሊብሬት አድርገ ሪቫይታላይዝ የማድረግ ሂደት ያስፈልጋል። ምክንያቱም አንዱ ለዚህ ኢንትሪ ፖይንት የሆነው ለዚህ በተለይ የኤርትራ መንግስት ይሄን እንዲጠቀምበት ከዛም ቲፒኤልኤፍም ይሄን ቀስቃሽ ሆኖ አዲስ የትግራይ መስቀል አንስቶ ያው በአገሩ በኖረበት ታሪክ በሰራበት ምድር ላይ ልክ እንደ አንድ ፓራያ ተብሎ ተቀጥቅጦ ኃጢአት ተሸካሚ ተብሎ እንዳልተሳደደ ተመልሶ ኢትዮጵያን ከአንድ ጨቋኝ ነፃ አወጣለሁ የሚል አሳሰብ የትግራይ መስቀል ተሸክሞ እንዲሄድ ያነሳሳው አንዱ ምክንያት ምንድን ነው? ኢንትሪ ፖይንቱ የፌዴራል መንግስቱ የውሉ አፈጻጸም ላይ ሙሉ ለሙሉ ተገዢ ባለመሆኑ ስለሆነ፣ ስለዚህ የውሉ አደራዳሪ የነበሩ ዓለም አቀፍ አክተሮች በተለይ ምዕራባውያንና አሜሪካ፣ የአፍሪካ ህብረትና ታዛቢዎች ያላቸው ሚና ከፍ በማድረግ የውሉ ተፈጻሚነት ከፍ የሚልበት እንዲሁም ደግሞ ቲፒኤልኤፍና ፌዴራል መንግስት ብቻ ሳይሆን በተመሳሳይ አካሄድ ሌሎች አክተሮች የፋኖ አማራ ፋኖም የኦሮሞ ኃይሎችም እንዲሁም በተለያየ ክልል ያሉ ነፍጥ አንግበው የሚንቀሳቀሰው የፖሊስ አካሄድ ያላቸው ኃይሎች በተመሳሳይ የሰላም አረንጅመንት ሊፈጥሩ የሚችሉበትን መካኒዝም የፕሪቶሪያ አግሪመንትን በትግራይና በፌዴራል መንግስት ሪካሪቢሌት ሪቫይታላይዝ ማድረግ ተመሳሳይ ሂደቶችን ማምጣት አስፈላጊ ይሆናል። ይህ ማለት ሁለት ነገር፣ አንድ በጣም ደፋር የሆነ እርምጃ ያስፈልጋል። አንዱ ቲፒኤልኤፍን ፌዴራል መንግስት የትግራይ የፖለቲካ ኃይሎች አንድነት እንዲበታተን ከማድረግ አንጻር ትልቅ ሚና ይጫወታሉ። ስለዚህ የትግራይ የፖለቲካ አንድነት መፍጠር ማለት ትግራይ በአንድ የፖለቲካ ዳራሽ ውስጥ ተቀምጣ የትግራይን ጣፈንታ የምትወስንበት በራሷ እንጂ ከኤርትራም አይደለም ከአማራ ፋኖም አይደለም ወይ ደግሞ ከኦላም የማትፈልግበት መድረክ ስለሚፈጥር ይህን የማድረግ ቁርጠኝነት ያስፈልጋል። በሌላ መልኩ በትግራይ ኃይሎች በኩል ደግሞ ተመሳሳይ የፖለቲካ ቁርጠኝነት፣ ምክንያቱም የተወሰነ ፓርቱ ውሉ ሪቫይታላይዝ አድርገን እንፈጽመው ይፈጸምልን የሚል ስላለ ተስፋ ሰጪ ነው። በአንድ መልኩ ደግሞ የህወሀትንም ህጋዊ ስብዕናን መልሰ ግን ደግሞ በህጋዊ መሰረት አስገብተ ወደ ሰላም ፕሮሰስ የሚሄድ ነገር ከተጀመረ ይሄ የትግራይ መስቀል በተነሳ ቁጥር ሁሉም እየተተለተለ ስለ ኢትዮጵያ ነጻ አውጭነት የሚመጣበትን ምክንያት በሙሉ ለሙሉ ማጥፋት ባይቻል ሰብስታንሻሊ መቀነስ ስለሚቻል አንድ ይሄ ነው። ሌላው ጉዳይ የኢትዮጵያ መንግስት ከኤርትራ ጋር ያለው ስጣ ገባና ህጋዊ ወይ ደግሞ ሌጂትሜት ተብሎ የሚታሰቡ ክሌሞቹን በኮንቲኔንታል ወይ ደግሞ በዓለም አቀፍ እና በአህጉራዊ መድረኮች በህግና ህግ የሚመራበት እንጂ ለቀጠናዊ አለመረጋጋት እና ለውስጥ ፖለቲካ ሽኩቻ ማቀጣጠያነት እንዳይውል በሚያደርግ መልኩ ኢንተርናሊ ልክ እንደ አሁን የብሔራዊ ዲያሎግ ተብሎ ናሽናል ዲያሎግ የተባለው ይህን ጉዳይ በሰለጠነ መልኩ በአንድ ግለሰብ ፍላጎት መሻት ወይ ደግሞ ፐርሰናላይዝድ ዲፕሎማሲ ሳይሆን ወል አርቲኩሌትድ በሆነ በነመለስ ዘመን እንደነበረው ፎርማል ዲፕሎማሲ ነገሮችን ፍሬም ተደርጎ ኤርትራ ጋር ያለውንም ዲስካሌሽን የመስራት ሂደት ያስፈልጋል። ይሄ የኤርትራ ጋር ብቻ አለ ከአጠቃላይ የቀጠናው ሀገሮች ጋር፣ ምክንያቱም ግብፅንም፣ ዩኤኢን፣ ሳውዲ አረቢያ፣ ተርኪ፣ ሌሎች ሀገሮች በቀጠናው ላይ ያላቸው ሚና ከኢትዮጵያ መንግስት ከኤርትራ ከሶማሊላንድ እና ከሱዳን ጋር
9: እንዲሁም ደግሞ ከሶማሊያ ፌዴሬሽን ጋር ባለው ግንኙነት ያ ኢትባበግነት ያት በመሆኑ ይሄ ቀጠናዊ የሆነ የፒስ ቢልዲንግ ፍራም መሰራት አለበት። ለዚህ ሁሉ ሰንተር ፒሱ የአሁን የተፈጠረው በተቃዋሚነን ጸራ አደጋዝ ተቃዋሚነን በሚሉ ኃይሎችና በፌደራል መንግስት ያለው ጉዳይ ኤክስተርናል ቴንታክሎች መቆረጥ አለባቸው፣ ኢንተርናል መሆን አለበት። ወደ ቤት ወጥቶ ውስጣዊ ጉዳይ ተደርጎ ፎረም ተደርጎ ዴሊብሬት ይደረግ የሚገባው አጀንዳ መሆን አለበት። ካልሆነ የፈለገ አይነት የድሮን ቴክኖሎጂም የፈለገ አይነት ስቴት ኦፍ ዘ አርት የጦርነት ማሽነሪ ቢመጣ በዚህ ሳይድም 30 40 አማጺ ቡድን ብታሰባስብ የዘመኑ የጦርነት ሎጂክም በጣም ስለተቀያየረ የአንድ አሸናፊነትም ሊመጣ አይችልም። ያም ቢመጣ ቋ ዘላቂ ሰላም አይደለም፣ አንጻራዊ ሰላም ሊያመጣ ስለማይችል እነዚህ የሰላም ሂደቶች ተደራራቢ የሆኑ የሰላም ሂደቶች ከከባቢያዊ፣ ውስጣዊ፣ ሀገራዊ እና ቀጠናዊ የሆኑ የሰላም ሂደቶችን አቀናጅቶ በመስራት ሁሉንም አክተሮች ኮሚቴ እንዲሆኑ እንዲሁም ደግሞ ስፖይለር ሆኖ እንደተነሱት ሌሎችም ከአጥር ውጭ ቀርተው ወጥላጭ እንዳይሆኑ በሚያደርግ መልኩ የሰላም ሂደቱን ኮምፕሬሄንሲቭ የፒስ ፕሮሰስ አጀንዳ መቀረጽና መሰራት አለበት የሚል ሐሳብ ነው ያለኝ።
2: እንግዲህ የተመደበልን ሰዓት አልቋል። ውድ አድማጮች፣ ለዛሬ ያዘጋጀነው ውይይት በዚህ ሳበቃ። በዚህ ውይይት ጊዜያቸውን መስዋዕት አድርገው ለተሳተፉ ለዶክተር ሙዕዝ ጊዴ፣ ለአቶ ሸዊት ውዳሴ፣ ለባልደረባችን እስክንድር ፍሬው እንዲሁም አቶ ሀለፎም ንርአ በአድማጮች ስም አመስግኜ የምሰናበታችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ሳምንት።
11: መልካም ሳምንት።
6: እናመሰግናለን።
0: አድማጮች፣ የዕለቱ ስርጭታችን የተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። የአማራ ፋኖ ብሔራዊ ንቅናቄ የኦሮሞ ነጻነት ሰራዊትና ህዝባዊ ወያነ ሓርነት ትግራይን ጨምሮ 7 ታጣቂ ቡድኖችና የፖለቲካ ፓርቲዎች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን በይፋ አወጁ። ትብብሩ ጠቅላይ ሚኒስትር አብይ አህመድ የሚመሩትን ፌደራል መንግስት በማስወገድ አካታች የሽግግር መንግስት የማቋቋም ዓላማ አለው። በሱዳን ሰሜናዊ ግዛት አንድ የወርቅ ቁፋሮ ጉድጓድ ተደርምሶ 10 ማዕድን አውጪዎች ሞቱ። የፈረንሳይ ዜና አገልግሎት በአደጋው 21 ሰዎች መቁሰላቸውን ዘግቧል። አሜሪካ በኢራን ላይ አዲስ ጥቃት ከፈጸመች በመካከለኛው ምስራቅ ውስጥ የሚገኙ የጦር ሰፈሮቿና ጥቅሞቿ ላይ ጽኑ ጉዳት የሚያስከትል ጥቃት እንደምትፈጽም ኢራን አስጠነቀቀች። በጀርመን ዋና ከተማ በርሊን እና በሜክለንቡርግ ፎርት ፔርሜርን ግዛት የምክር ቤት አባላት ለመምረጥ ነዋሪዎች ዛሬ እሁድ ድምጻቸውን ሲሰጡ አሉ። አድማጮች፣ ለተውስ ስርጭታችን ይህን ይመስል ነበረ። ጤና ይስጥልኝ።